0: ባሃው ሙረን
1: ባሃው ሙረን
0: ሙረን አማጽ
1: እሳታም ባባላ ልውት ልሙን ንግታት ሶላካን ንሰጋት ይላገ ባሃው ሙረን
0: ባሃው ሙረን ሙረን አማጽ ፖንቱር
1: አማጽ ፍድነኒ
0: አይሜን ወኒስ ntate nketse mosebeletsi wa kgotso mo lehloyo le lengateng ke tlise lerato mme mafako kgunwanyana.